በመበት መንገድ አብሶና ሚዲያውን ከያባዝኒ ስብሐት ገድሙ ከመንተ ሰንጀሊያ ቦንሳሊጋ ሰንጊታ ምንድነው ሲያብሰን ይሄ ፕሮግራም ቸክሎ ከስከሪቱን ከቁቻው ጊታ ቁሰማን ግብሰቹ ዲሴምብር ከባድ